ጊዜው ካፌ ነበር። ትንሽ ጨለም መብሎ አባቴ ሲጠራኝ ያለና ተላ ምንም ሳን በሆን ሚስትሩን ባይገባኝ ኦዋ አባቴን ባውጥቶ አልቀሰው መከረኝ። ይገርማል።

ሲመክረኝ እየተማረረ እኔ ግን ሻይና ከፍቴ ጫወት ነበር ቢመክረኝ አልሰማው በስጭቱ ባሰ ተቶ ይገባ ከቤት እያለቃቀሰ እንዲህ ሲል መከረኝ ግን